ለምላክ ረሃብ ካ ነትባል ለምላክ ረሃብ ሩጭሊየብ ኪማል ክተ ኪማል ከመማ አህማይ ተቅብናክ ነክብይ ክረብረሽኪ ባንትራር ቹሊክ ርኖቂክ ርቢሺክ ትራት ረሃብ ካ ረሃብ ሩጭሊየብ ሽክቢ አይ ጽቆል ቢቶል ቆአጽታ አብካ ቆአውቃሻህ ትካ ምትቆአያ ክንትካ ሞኽሜኽ ተቆአመስታ ክንካ ብክአተት አትቆላችካህ አትቆላችውጭልየብ አትአን ማርሽንችካህ አትአን ማርሽን ሩጭልየብ ክረቀራ ትየአ ሲፓህ ችካህ ለወል ቅሽወል ችዋች ቀቴር ሩጭልየብ ችክረራ ንክቃህ ኩኑትላህ ብየሄርሽን ስቂል ብችል ክረራ ተምሎኽ ብችቆኽሜኽ ትረሽላንካ ትረኦልካ ናኡኽ ክሺን ናዋል አንቲዋል ትየአ ኦትላኽ ተቅብየይ ብየይ ቀስኺ ክሪኽ ነብየኻትናመት ችዋች ችንቃ ኹኑትላኽ ኡትል ቅይላኽ ተቅ ኪኮቴማል ቅይላኽ ተቅ ኡትል ትየአ ሲፓ ካ ክረራ ችምኪክሳኽ ችፓም ኪቀስሊማል ንኺለት ሚየ አይ አተት አትሁንርቀን ጬፓ ቂቆልኻይ ራሻ ቂቆልኻይ ጬፓ ናዋቅ ራሻ ናዋቅ ኦቡቅ ሁናኽ ቡብ ተፔፑ ኦቅ ክመጽ አሎም ቃኸሎም ኢሽ ብያኮቅ ኢሽ ሙቀኔክ ርቴ ትረመማ ቂኽ ርቴ ትረመማ ሰቅ ክረራ ትርሽላአንካ ብክሽቃኻ ቂኽ ነቅ ኤሞል ነቅ እይክ ብተቅ ኩጅወጭ ኩኽናል ተምሎኽ ብችቃኽሜኽ ኪናኡኽ ቅቴ ትቀመማ ክረብራሽ ኪበን ክረብራሽ ኬቾል ኤኣኽማይ ተቅብናቅናኽ ብየይ ኻብራ ኻባ ኬጺኽ ኪናኡኽ ችክናታኽ ለምላኽ ኣኻፍርሽን ችቃኽ ጸባች ታ ጸባች ቀትየ ሽቃኻ ቂኽ ምልትዮሽ ትረረኸብካኽ ረኻብ ሩጭልየብ ሹያ ሲፓኽ ቀስሊማልርሽን ከሚኽ ንቁበቃ ትራን ናኽበይ ከሽ

ቁም ኸያው ጸላፍ ጭወት ኺር ጠንካ ኺር ጠንሩጭ ሊየፍ ቁቂኽሎን ጋ ኩን ኺላል ጸዋች ክቴ ጸዋች ከሙማ ጸዋች ከብታ ጸዋች ከድየ ጸዋች ታ ጸዋች አሌ ኪላኽ ኢኸውቂን ቀስኪ ኮቴማልት ናውጭዎች ከራ ርጽኽ ባልትናመት አቲትላን ኢልናኳች ፓም 101.9 FM ንቢኽ ቻባ ቀስኪላኽ ኢኸውቂን ጨላ ትውቃሻኽካ ረንኺላል ኸ ፕሮግራማስ ንኽፎንሳኽ አውቂን ቀስኪላኽ ኒቃኽ ኢኸውቂን ጨላ